አልማዝ ምርጫን ስላስጨነቀኝ ሩርክ ተሽላን ስለታየችኝ ሄድኩኝ ከጥሩ ወርቅ አልማዞቹን ትቼ አላዋጣ ቢለኝ